አዳም ሰጋጭን ወተላይ ቢተጠራ አረጉድና አንተ ናራጉድ ምን ዲሰጣል ተተጫነው ሰጋ አይሁድ ያጋፋሪ በርበሩን ይዝወታል ታላሰጣልከም ያንን ይቀርታል የሰጋን የሰጋን ያደራጀን ምን ይዘይ ከዱዋል ድረሱ ሲለን ይብላይ ከምበል ያርገኝ ጅልበታት ቀር አረጉድና አንተ በምትታል ሰጡለታል መጠወቱት ይቀራል ምድር ላይ ደበሎነ ሁብየት እስቲ ሰው ፈለጉ በዓለም የሚቀር ሰው የሞትር ምሬቷን ገበቷን ሳይቅም ሰው አረጉድ እናንተው ይነጋል እያልነ ሁለካ እያድርመሽ እየመራረጠቃሁን አሸሽ አረጉድ እናንተው ውሃ ከንበል ያደርገኝ አረጉድ እናንተው እናንተ ሰዎች ቶሎ ቶሎ ክዱ ብላቱ ምንድን ነው ወትሮ መንገዳችን ቤትና ኋላ ነው ዓለም የምታልፈውን ለካ እንዲህ ብሎ ነው ገና በፍካሬ ረጉር ገባይ ጀንበሪቱ እንግዲህ ምን ሊሆን በትያቆላምጡ ተዝብ ከዲ እንጂ ተነዛ ላይ መጡ አየጉር ነው እንጂ ዋከንበል አድርገኝ ነረጉድ ድረስ ያለ ለታም ድር ላይ የለም ተዝሰው የሚገኝ መስራት ለአምላካችን ነረጉድ እናንተው መልካም ስራ ስራ እንዲህ ኑሮ ኑሮ ሞት አይቀርምና ይበጃል ይላሉ መልካም ስራ አረጉድ እናንተው ሳሉ በምድር ዛለም መልካም መልካም ስራ እላይ ስራ ቅርብሉ ታይቀር ምክትል ነውና ስራ መስካሪ ነው ጨለማው ቤት እነረጉድ ብቻ አደሩ ለመቃብር ሲዘጋ መቃብር ቤት ስጋ ተለበሱ አትቀርም እልፈት ዋከንበል ያድርገኝ አረጉድ ዋከንበል ያድርገኝ ድረስ ያለ ጊዜ እጅጋና ረፍድን ምዝህ ማንገኝ እስቲ ተፋቀሩ ብሎናል መጽሐፉ አረጉድ እናንተው ወንጌል እያወራ አረጉድ እናንተው የእኛ ጊዜ መጣ ብረን ሳንበላ ብሉ ጠጡ ብሎ ሰጡን ተደሞ ለይቶ የሰጠው ለስራ የህሊ ነው የእናት ተካክለን